ልጃቸው እናንተ ትበላለህ ምንድን ነው ልጃቸው አረ መላ መላ መላ መላ እቴመላ ይከረስ ለፍቅር አረ መላ በለኝ መላ መላ